0: ናይ ዳሽማ ባሃ አኑቱ ናይ ዳሽማ ሃተ ላካንደ ሬዲዮ ኢቲኤን ሰበር ሽሪላንካ ሃንደ
1: ቪላ ወበረረ ኮልሃይ
2: ቪላ ወበ ወተገነ ኣቤ
3: ዋርታ ፒለ ዋርታ ታብነ ኮቲ ያቴ ኤንኤልቪ ታናዴ ታሃኔ ሉትራይን ራቴ ሳንበርደኔ